እዚ ካብ ፍራይስ ራድዮ ፎር ሽትጋርት ዝፍኖ ድሃ ኤርትራውያን ተቐማጦ ሽትጋርትን ከባቢያን እዩ። ድሃ ኤርትራውያን ብ99.2 ሜጋሄርስ ካብ ንጥቀሙ ብ102.1 ከምኡውን ብኢንተርነት ንኽትከታተልና ትደልዩ www.fraisradio.de ይመሓላለፍ።

0: ከመይ ትቕንዩ ከምኡውን ከመይ ተሓድሩ ክቡራት ተኸታተልቲ መደብና መደብና ንምክታል ጥዕናና እንታይ ይመስል ማይከል ኣለና እዩ
1: ሓራይ ቀኒለ እስያስ ብኣይ ወገን እውን ከመይ ትቕንዩ ክቡራት ተኸታተልቲ መደብና ናይ ሎሚ 4 ጥቅምቲ መደባትና ብሰሙናዊ ዜና ጀሚርና ጋሻ እውን ክህልወና እዩ ኣብ መስመር ድሕሪ ጋሻ ጣዕሚ ዜማታት ምስኡ ዝኸይድ ክንገብር ክንፍትን ኢና ተወሳኺ ሓበሬታ እውን ክህልወና እዩ ከምዚ ይመስል መደባትና እስያስ ምእንቲ ግዜ ክንቁጥብ ናብቲ ሰሙናዊ ዜና ካኣትየ ሃራይ ሚኒስተር ዑስማን ሳልሕ ምስ ሰበስልጣን ዝተፈላለየ ሃገራት ርክባት ኣካይዱ ሚኒስተር ዑስማን ሳልሕ ምስ ምስራት ጉዳያት ወፃኢ ግብፂ ሱዳን ኣልጀርያ ቡርኪናፋሶ ሽወደን ግሪክን ኣብ ምዕባል ክልቲኣዊ ዝምድናታት ምትሕጋዝ ሓበራዊ ኣገዳስነት ዘለዎ ዞባውን ዓለማዊ ምዕባልታት ከምኡ ውን ኣብ ኣገዳስነት ምውሃድ መርገፅታት ኣብ ኣገደስቲ ጉዳያት ዘትዩ ከምኡ ውን ብዛዕበየ ሚኒስትሪ ዑስማን ሳልሕ ምስ ልኡኻት ኤርትራን ኣሜሪካን ርክባት ኣካይዶም ሚኒስትሪ ጉዳያት ወፃኢያት ዑስማን ሳልሕ ዝመርሐልኹ ኤርትራ ምስ ምክትል ዋና ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ሃሊሰን ዑክር ሁክር ከምኡ ውን ምስ ተሓጋጋዝ ፀሓፊ ጉዳያት ኣፍሪቃ ፍራንክ ፓርስያን ካልኦት ሓለፍቲ ናይቲ ክፍልን ተኸታተልቲ ኣኼባታት ኣካይዱ ኣብዚ ድሕሪ ምልዓል በይናዊ እገዳ ኣሜሪካ ኣብ ልዕሊ ኤርትራ ንፈለማ ግዜ ዝተገብረ ኣኼባ ሚኒስትር ዑስማን ኣብ ዘቕረቦ ነጥብታት እዚ ርክብዚ ብቓልን መንፈስን ምልኣኽ ደብዳቤታት ፕረሲደንት እስያስን ኣፈወርቅን ፕረሲደንት ዶናልድ ትራምፕን ዝካየድ ዘሎ ዕቱብ ርክብ ምዃኑ ድሕር ምብራህ ምምሕዳር ፕረሲደንት ትራምፕ ነቲ ኣቐዲሙ ምምሕዳር ባይደን ዝተስገደደ ዘይፍትሓውን ዘይምኾኑን እገዳ ኣብ ልዕሊ ኤርትራ ምልዓል ዝምስገንን ዝተባዕን ምዃኑ ብምጥቃስ እዚ ኣኼባ ከም ፈላሚ መጠን ኣብ ዝምድናታት ክልቲአን ሃገራት ሓድሽ ምዕራፍ ክኸውን ዘለዎ ተስፋ ገሊጹ ሚኒስተር ዑስማን ሳልሕ ኣብ ዘቕረቦ መዛተይ ነጥብታት ድሌት ኤርትራ ኣብ መንጎ ክልቲኡን ሃገራት ሃናፅን ኣብ ምክብባር ዝተሰረተ ዝምድናን ንጹህ ሽርክነትን ምምስራት እዚ ሓድሽ ምዕራፍ ነቲ ዝተኸስረ ዕድላት ዘካሓሕስ ክኸውን ከምኡ ውን ኣብ ረድኤት ዘይኮነ ኣብ ንግድን ወፍርን ማእከል ዝገበረ ዘይተበርበሩ ዕድላት ንምዝማዝ ዕድል ዝፈጥር ክኸውን ምዃኑ ኣነፂሩ ብዝሓለፈ ምሕዳራት ዝተገብሩ ፀቕታት ፖሊስታት ዳግማይ ክረኣዩ ዝግባእ ምዕርምታት ተገይርሎም ድማ ነዚ ሓድሽ ምዕራብ ክኸፍት ንፅበዮ ዘለና መድረኽ ጥጡሕ ባይታ ከም ዝፍጠር ንምግባር ኣሜሪካ ኣድለይቲ እወታዊ ውሳኔታት ክትወስድ ዘዘኻኽር ሚኒስትር ዑስማን ኤርትራ ኣብ ዞባዊ ፀጥታውን ሰላማዊ ምቕሉሉን ኣዝዩ ኣገዳሲ እንተራ ትፃወት ከም ዘላ ኣብ ዞባ ቀርና ኣፍሪቃ ቀይሕ ባሕሪ ወሽመጥ ዓደንን ተፋሰስ ኒልን ዘለዋ ሃገራት ኣብ ምክባር ላዕላውነት ግዛኣታዊ ሓድነትን ማዕርነትን ዝተሰረተ ዝምድና ንምዕባል ትሰርሕ ምህላዊ ብምንፃር ኣሜሪካ ነዝቕኑዕ ፖሊሲ ደገፋ ክተርኢ መዳውብቲ ሃገራት ቀይሕ ባሕሪ ተሓባቢረን ሓላፍነት ምርግጋእ ቀይሕ ባሕሪ ክወስዳ ካልኦት ሃገራት ድማ ሓገዛ ብዝድለየሉ ጥራይ ደገፍ ክገብራ ኣተሓሳሲቡ ምክትል ፀሓፊ ክፍሊ ጉዳያት ወፃኢ ኣሜሪካ ንፖለቲካዊ ጉዳያት ኤሊሰን ሁከር ብወገና ነዚ ሕድሪ ነዊሕ ግዜ ዝካየድ ዘሎ ርክብ ከፋቲ በርኸውን ዝፅበይዎ ኣገዳሲ ርክብ ምዃኑ ኣሜሪካ ብልዕሊ ኤርትራ ተነቢሩ ዝፀንሐ በይናዊ እገዳ ክላዓል ዝወሰነትሉ ቀንዲ ምክንያት ድማ ፕረሲደንት ትራምፕ ኣብ ሓበራዊ ረብሓ ዝተሰረተ ሽርክነት ንምስራት ካብ ዘለዎ ኩቱር ድሌት ዝብገስ ምዃኑን ዝምድና ክልቲአን ሃገራት ዳግም ንምብርባር ዝዓ ዓለመ ከም ዝኾነን ገሊፃ ሚስተር ኣሊሰን ኣስዒባ ከም ፈላሚ ርክብ እቲ ሚኒስትር ዑስማን ዝቐረበ ነጥብታት ምስቲ ምስ ኤርትራ ክዛረብሉ ሒዞሞ ዘለዉ ነጥብታት ኣዝዩ ዝመሳሰል ብምዃኑ ኣብ ዝመፅእ ርክባት ጭቡጥ ገስጋስ ንምግባር ዝኽእል ምዃኑ እቶም ገና ምርዳእ ዘድልዮም ነጥፋት ድማ ኣብ ቀፃሊ ርክባት ብዘተክፍትሑ ከም ዝኽእሉ ብምእማት ቀፃሊ ርክባት ንምክያት ንኩሎም ዝምልከቶም ኣካላት መምርሒ ክትህብ ምዃና ኣፍሊጣ ምስ ተሓጋጋዚ ፀሓፊ ጉዳያት ኣፍሪቃ ሚስተር ፍራንክ ጋርሲያ ኣብ ዝተገብረ ርክብ ሚስተር ፍራንክ ተመሳሳሊ እወታዊ መግለፂ ኣብ ርእሲ ምቕራብ ክልቲኣዊ ዝምድና ኤርትራን ኣሜሪካን ንቡር ንምምላስ ኣበርቲዑ ክሰርሕ ምዃኑ እቲ ብወገን ኤርትራ ዝቐረበ መዛተይ ነጥታት ድማ ምስቲ ኣሜሪካ ሒዛቶ ዘላ ቀዳምነት ዝሰማዕ ከም ዝኾነን ነቲ ብሕጂ ዝዳቐቕን ዝዓምቕን ዘተ ኸኣ ኣብ ሰለስተ ዓበይቲ ኣገደስትን ጉዳያት ማለት ንግድን ወፍርን ዞባዊ ፀጥታን ሰላምን ከምኡ ዝተረፉ ዓንቀፍቲ ዝፀንሑ ውሳነታት ብዘተ ኣብ ምፍታሕ ዘተኮረ ከም ዝኸውን ምስ ኤርትራ ቐጻል ዘተንገስጋስን ክገብሩ ድሌት ከም ዘለዎም ኣረጋጊፁ።
0: ኣብ ካልእ ዜና ምንሰግር ላዕለዋይ ልኡኽ ኤርትራ ምስ ሚኒስትር ጉዳያት ወፃን መጓዓዝያን ግብፂ ተራኺቡ። ብሓላፊ ቁጠባዊ ጉዳያት ኣቶ ሓጎስ ገብሪ ህወትን ሚኒስትሪ ንግድን ኢንዱስትሪን ኣቶ ንስረዲን መሓመድ ሳልሕን ዝቆመ ላዕለዋይ ልኡኽ ኤርትራ ብ30 መስከረም ኣብ ሰዓታት ድሕሪ ቀትሪ ኣብ ካይሮ ምስ ሚኒስትሪ ጉዳያት ወፃን ኣህጉራዊ ምትሕጋዝን ግብፂ ዶክተር በድር ዓብደልዓጣን ሚኒስትር መጓዓዝያ ሌተናንት ጀነራል ካመል ኣልዋርዚን ብተናፀል ተራኺቡ ዘትዩ። ኣብቲ ምስ ሚኒስትሪ ጉዳያት ወፃኢን ኣህጉራዊ ምትሕጋዝን ዶክተር በድር ዓብደልዓጣ ዝተገብረ ርክብ ትግባረ ኣቐዲሙ ዝተገብረ ስምምዓት ብምግምጋም ኣብ ዝቕፅል ስጉምትታት ከምኡውን ኣብ ክልቲኣውን ዞባውን ጉዳያት ተዛሪቡ። ምስ ሚኒስትሪ መጓዓዝያ ሌተናንት ጀነራል ካመል ኣልዋዘር ዝተገብረ ርክብ ድማ ኣብ ፅላትን ወፍርን ንግድን ብቐንዱ ድማ ኣብ ዓይነት መግቢ ጥረ ነገራትን መሳርሒታትን ህንፃ መድሃኒትን ሕርሻ ሃብቲ ዓሳን መጓዓዝያ ባሕርን ዘተኮረ ነይሩ። ኣብቲ ርክባት ብወገን ኤርትራ ዋና ኣካየዲ ስራሕ ባንኪ ኣባይትን ንግድን ኣቶ ብርሃነ ገብሪ ህወትን ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕን ተራኺቦም ነይሮም።
1: ኣብ ካልእ ዜና ምስ እንሰግር ኤርትራ ብ23 መስከረም ኣብ ሞንትሪያል ካናዳ ኣብ ዝተቓንዐ መበል 195 ሓፈሻዊ ዓመታዊ ጉባኤ ዓለምለኻዊ ማሕበር ቅድድም ብሽክለታ ዩስኣይ ተሳቲፋ። ፕረዚደንት ሃገራዊ ፌደሬሽን ቅድድም ብሽክለታ ኤርትራ ኣቶ ተመስገን ረዳእን ዋና ፀሓፊ ኣቶ ምስግና ሃይለን ኣብ ዘቕረብዎ ፀብጻብ ኤርትራ ኣብ ውሽጢ ሃገር ኣብ ንናእሽቱ ኣተኪራ እተካየዶ ስልጠናታት ውፅኢቱን ብቐፃሊ ዝስራዕ ውድራትን ገስጋሱን ከምኡውን ብደረጃ ኣህጉር ኣፍሪቃ ይኹን ዓለምለኸ ኣብ ዝውደብ ውድራት ተርእዮ ዘላ ልዑል ተወዳዳርነትን ብቕዓትን ተመዝግቦ ዘላ ዓወታትን ገሊፆም። ብዘይካዚ ኤርትራ ኣብ ውሽጢ ሃገር ንዝፈርዩን ዝለዓለ ስልጠና ዕድል ክረኽቡ ንዝግብኦም ተቐዳደምቲ ኣብ ማእከል ስልጠና ኢሲኣ ዕድላት ክረኽቡ እተካይዶ ዘላ ፃዕሪ ኣመልኪቶም መብሪ እውን ሂቦም። ኣብቲ ኣጋጣሚ ኤርትራ ምዕባል ቅድም ብሽክለታ እትገብሮ ዘላ ፃዕርን ዓለምለኻዊ ማሕበር ቅድም ብሽክለታ ዩስኣ ኣብ ዘካይዶ ንጥፈታት ዘሎ ንጡፍ ተሳትፎን ተመጊሱ። እዚ ከምዚ ኢሉ እንከሎ ኣሰልጣን ሃገራዊት ጋንታ ቅድም ብሽክለታ ኤርትራ ኣቶ ሳምሶን ሰሎሞን ብ23 መስከረም ኣብ ዝተጋብአ ንቴክኒካዊ ኣሰራርሓ ዩስኣይ ኣብ ናይ ፀርግያ ውድድር ዝምልከት ኣኼባ ተሳቲፉ። ኤርትራ ኣብ ዝቐፀለ መዓልታት እውን ኣብ ካናዳ ናይ ዩስኣይ ሻምፒዮን ቅድም ብሽክለታ ዓለም ከም እታሰብ ተፈሊጡ።
0: ዓንድ ሰባ ኩነታት ጥዕና ሓርበኛታት ስንኩላን ኩናት ንምፍላጥ ወፍሪ ተኻይዱ። ኣብ ዞባ ዓንሰባ ኩነታት ጥዕና ሓርበኛታት ስንኩላን ኩናት ንምፍላጥ ብዝተወደብ ወፍሪ ብ26-27 መስከረም ኣብ ከተማ ከረን ን250 ኣባላት ኣህጉራዊ ማሕበር ሓርበኛታት ስንኩላን ኩናት መርመራታት ተኻይዱ። እቲ ካብ ውሽጢ ሃገርን ወፃእን ብዝመፁ ኤርትራውያን ሞያውያን ሕክምና ብዝቆመ ጉጅለ ዝተዋህበ ኣገልግሎት ኣብ ሕማማት ዓይኒ ውሽጣዊ ሕማማትን መጥባሕቲ ዘድልዮ ኣተክሮ ዝገበረ ዩ ነይሩ። እቲ ጉጅለ ካብ ዓዲ እንግሊዝ ዝመፀት ዶክተር ሰናይ ተሳሃየ፣ ካብ ሃገራዊ መወከሲ ሆስፒታል ኦርታድ ዶክተር ሄኖክ ግርማይ፣ ከምኡውን ካብ ኣሜሪካ ዝመፀት ሞያዊት ገነት ጠቆ ሚካኤል ካልኦትን ይርከብዎም። ኣብ ማእኸላ ቤት ፅሕፈት ኣህጉራዊ ማሕበር ሓርበኛታት ስንኩላን ኩናት ወኪል ሕክምናዊ ኣገልግሎት ስንኩላን ኣቶ ረዝነ መብራህቱ ኣብ ዝሃቦ ሓበሬታ እቲ መደብ ኩነታት ጥዕና ሓርበኛታት ስንኩላን ብምፍላጥ ዘድልዮም ኣገልግሎት ከም ዝረኽቡ ንምግባር ዝዓለመ ምዃኑ ብምጥቃስ ክብድ ዝበለ መጥባሕቲ ዘድልዮም ናብ ሃገራዊ መወከሲ ሆስፒታል ሓዲበት ኦሮታ ብርሃን ዓይኒ ካልኦትን ከም ዝለኣኹ ኣረዲኡ። ኣብቲ ወፍሪ መርመራታት ካብ ዝተገብረሎም 250 ሓርበኛታት ስንኩላን እቶም 40 ንዝለዓለ ሕክምና ናብ ሆስፒታላት ከረን ኣህጉራዊ መወከሲ ሆስፒታላት ከም ተላእኹውን ሓቢሩ። ኣብ ጨንፈር ኣህጉራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ዞባ ዓንሰባ ሓላፊ ውዳብን ሓበሬታን ኣቶ ዓንደ ማርያም ፀጋይ ብወገኑ ኣባላት ነቲ ዕድል ብግቡእ ምእንቲ ክጥቀምሉ ናብ ርሑቕ ገጠራት ንኡሳን ዞባታትን ኣድህቦ ብምግባር ሓበሬታ ከም ተዋህበ፣ ከም ውፅኢቱ ድማ ዕውት ከም ዝነበረ ኣረዲኡ። እቲ ጉጅለ ሓኻይም ኣቐዲሙን ኣብ ዞባታት ደቡብን ማእኸልን ተመሳሳለ ኣገልግሎት ሂቡ ምንባሩ ተፈሊጡ ኣሎ።
1: ዜና ስፖርት አብ ሻምፒዮን ቅድድም ብሽክለታ ዓለም 2016 ክትወዳደር ዝቐነየት ሃገራዊት ጋንታ ኤርትራ ብማሕበር ቅድድም ብሽክለታ ዓለም ዩሲኣይ ተቐፂዓ እዛ ጋንታ ኣብ ናይ ዓበይቲ ደቂ ተባዕትዮ ተቐዳደምቲ ነንበይኑ ማልያ ብምልባሶም እያ ብዩሲኣይ ተቐፂዓ መሰረት ጋዜጣ ቬሎ ንኤርትራ ኣብ ዝወከሉ ሰለስተ ተቐዳደምቲ ሄኖክ ምሉእብርሃን ቢንያም ግርማይ ነፍሰ ወከፎም ሓ500 ስዊስ ፍራንክ $600 ተቐፂዖም መርሃዊ ቅዱስ ጥራይድ ማዩ ዘይተቐፀየ መሰረት ሕግታት ዩሲኣይ ንሓንቲ ክለብ ወይ ሃገራዊት ጋንታ ዝውክሉ ተቐዳደምቲ ኩሎም ሓደ ዓይነት ማልያ ክለብሱ ስለ ዘለዎም እዩ መርሃዊ ሄኖግን ቢንያምን ቅድምቲ ሰንበት ዝተኻየለ ውድድር ኣብ ናይ ሌላ እዋን ኣብ ናይ መድረኽ ኣብ ዝመፅሉ መርሃውን ሄኖግን ሓደ ዓይነት ናይ ላዕሊ ማልያ ለቢሶም ነይሮም ቢንያም ግና ዲዛይን ዝተፈለየ ማልያ ወድዩ ነይሩ ኣብ ሓፂር ስረውን መርሃዊ ቢንያም ፀሊም ግን ከዓ ዝተፈላለየ ዲዛይን ክኽደኑ እንከለዉ ሄኖግ ናይ ሃገራዊት ጋንታ ለቢሱ ነይሩ ብሓፈሻ እዞም ንሓንቲ ሃገራዊት ጋንታ ዝውክሉ ተቐዳደምቲ ብቐሊሉ ብዓይንኻ ርኢኻ ክትፈልጦ እትኽእል ሓደ ዓይነት ማልያ ኣይለበሱን ነይሮም ምክንያቱ መቕፃዕቲ ቢንያምን ሄኖግን ግና ለቢሶሞ ብዝነበሩ ናይ ሃገራዊት ጋንታ ማልያ ዘይኮኑ ኣብ እዋን ውድድር ቁሪ ሃገር ጃኬት ክሎብ ስለ ዝነበሮም ብዘይካዚ ዩሲኣይ ንዓላሚኣ ሳምሶም ሰለሙን 1000 ስዊስ ፍራንክ $200 ቀፂዕዎ እዩ ኣብ እዋን ውድድር ማልያ ሃገራዊት ጋንታ ስለ ዘይገበረ ድዩ ወይ ተቐዳድም ዝተፈላለዩ ማ ስለ ዝለበሱ ተቐፂዑ ግና ኣይነፀረም በዚ ድማ እዛ ጋንታ ብድምር $2400 ተቐፂዓ እዚ ከዓ ልዕልቲ ነዞም ሰለስተ ተቐዳድምቲ ሓድሽ ማልያ ንምግዛእ ዝወፅ ገንዘብ እዩ እሞ ፀብፃብ ጋዜጣ ቬሎ ብዘይካዚ ንራብዓይ ግዜኡ ሻምፒዮን ናይ ውልቂ ናይ ግዜ ውድድር ዝኾነ ሪምኮ ኤቨንፋል ዝተጠቕሙሉ ሃገራት ካብ ክጓሓፈሉ ዝግብኦ ዞባ ወፃኢ ብምድርባዩ $600 25 ናይ ዩሲኣይ ነጥብን ተቐፂዑ ካልኦት ተቐዳድምቲውን ብዝተፈላለዩ ምክንያት ገንዘባዊ ናይ ነጥብን መቕፃዕትን ተወሲኑሎን ኣብ ካናዳ እቲ ኣንገደ ሻምፒዮን ቅድም ብሽክለት ዓለም ንመበል 93 ግዜ እዩ ተሳላሲሉ
0: ሃገራዊት ጋንታ ኩዕሶ እግሪ ብገፊሕ ተሳዒራ ሃገራዊት ጋንታ ኩዕሶ እግሪ ደቂ ተባዕትዮ ኤርትራ ኣብ ካልኣይ ናይ ምድብ መጻረዪ ፀወታ ዋንጫ ኣፍሪካ 2027 ብደቡብ ኣፍሪካ ብሰፊሕ 5 ብባዶ ተሳዒራ ኣብ ሜድኣ ብዝሕሰብ ኣብ ግብፂ ዝተፃወቱ ኤርትራ ቀዳም ምስ ኬንያ ሓደ ብሓደ ከም ዝተፈላለየት ይዝከር ደቡብ ኣፍሪካ ከዓ ንጊኒ 2-1 ስዒራታ ኤርትራ ኣብ ካልኣይቲ ደቂቕ ቅልጥፍትን ቀዳሜትን ፈተነ ናይቲ ግጥም ኣካይዳ ኣጥቃዓይ ዓሊ ሱሌማን ካብ መርሲ መጥቃዕቲ ንኣብነት ዝተቐፀ ከንሱ ብልዕልቲ ካብ ልዳት ወፃኢ ዝረኣዩ ሓላዊ ማዕፆ ደቡብ ኣፍሪካ ክሓልፍ ዝፈተነ ኩዕሶ ገዲም ሓላዊ ልዳት ሮን ዊልያም ተፊኡ ኣውፅእዋ ናይ መኣዝን ቅላዕ ኮይኑ ናሆም መዘናዊ ኣብ ፍርቂ ሜዳ ንዝረኽቦም ናፃ ቅላዕ ካብ ባዕሉ ዝወፀ ሓላዊ ማዕፆ ኩዕሶ ሸንቂሩ ከመዝግበሉ ፈቲኑ ዓንዲ ልዳት ሃሪማ ተመሊሳ ንዝተመልሰት ኩዕሶ ኣብ ደገ ልዳት ዝረኸበ ዓብለሎም ተክለዝጊ ንዓሊ ብምቕባል ብልዳት ዕድል እኳ እንዳሰሉ እንተነበረ ዓሊ ብየማናይ እግሩ ዝሃረማ ዓንዲ ልዳት ተገንዚቡ ወፅያ
1: ኦኬ ካልእ ናይ መጨረሻ ሰሙናዊ ዜና ክትህልወና ናይ ትማሊ ዝነበረ ትማሊ ሰለስተ ጥቅምቲ ከም ልሙድ ዓመት ዝካየድ ብሊላ ሎጂስቲክ ዝዳሎ ኣብ ዲትሲንገን ሃይመርዲንገን ሕጂ እውን ራብዓይ ግዜኡ ብተሳትፎ ይዕሩኽ ስፖርት ሽቱትጋርትን ከባቢኡን ዝተዳለወ ኣስታት 10 ቆልዑ ምስ ስድራ ቤቶምን ካልኦት ኣፍቀርቲ ስፖርቱን ዝተሳተፉ ልዑል ዝኾነ ስፖርታዊ መንፈስ ዝዓሰለ ናይ ጉዕዞ ብሽክለታ ተካይዱ ብጣዕሚ ደስ ዝብል መደባት ከም ዝነበረ እውን ኣባላት ዳሃይ ኤርትራውያን በዚ ኣጋጣሚ ይሕብሩ ናይ ሎሚ ሰሙናዊ ዜናና ኣብዚ እወዲእና ኣለና ኦኬ ናብቲ ዝተረፉ ጣዕሚ ዜማታት

0: ኦኬ ኩራ ተኸታተልቲ መደብና ኣብታ ሓበሬታ ከኣትየ ሰድማ መርድእ ብልቢ ንፈትዎን ነፍቅሮን ወድናን ሓውናን ሳሮን ብርሃነ ገብረ ማርያም ኣዲኡ ሰናይት ኤስሊንገን ብዝሓደሮ ሕማም ሎም ብዕለት 30 ወርሒ 9/2016 ኣብ ሕቕፊ ስርኡን መሓዙቱን ፈተውቱን ኣብ መበል 30 ሕድሚኡ ካብዚ ዓለም ብሞት ተፈሊና መህዘኒ ቦታ ንሎም መዓልቲ ማለት እዩ ካብ ሰዓት 3 ስጋብ ሰዓት 7 ኣብ ቫይልሽትራሰ 199 ኤስሊንገን ፖስትላይትሳል 7-7-7-3 ብኦቶቡስ 102 ከምኡን 103 ትወርድሉ ቦታ ድማ ኣብ ስፖርት ቫይል ንዝያደ ሓበሬታ ድማ ቁፅሪ ቴሌፎን ኣሎ ግን ድሓን ሽም ክጠቅሴ ነስቴር ወይ ንስምረት ክድውሉ ትኽእሉ ኢኹም ካልእ ተወሳኺ ናይ ቀብሪ ስነ ስርዓት ከማን ዝግበረሉ መዓልቲ ንሓሙስ ዕለት 8 ወርሒ 12/2016 ልክዕ ሰዓት 12 ማለት ፋዱስ ማለት ፍርቂ መዓልቲ ኣብ ኪርሽሃይመር ስትራሰ 125 ኣ ፖስትላይትሳል 7 ባዶ 619 ሽቱትጋርት ሲሊምቡኽ ኦስትፊልድ ፍሪድሆፍ ብድሕሪኡ መቐበሊ ኣጋይሽና ማለት እቲ ቦታ ኣብቲ ሓዘን ዝግበረሉ ማለት እዩ እቲ ኣድራሻ ድማ ከምቲ ኣቐዲመ ዝጠቐስክዎ ቫይለር ሽትራሰ 199 ኤስሊንገን እዩ ንዝያደ ሓበሬታ ቁፅሪ ቴሌፎን ናየስቴር ባዶ 1-7-7-7-8-1-4-9-1-1 ተወሳኺ ግዜና ባዶ 1-5-9 ባዶ 1-3-9 1 ባዶ 8-9 ስድራ ቤት ብርሃነ ገብረ ማርያም ሰናይ ጸጋም ጸጋይ ናሆም ብርሃነ ዓርኩ ኤልያድ ምስ ሙሉኣት ስድራ ቤት
1: ካልኡን ሓበሬታ ኣለና ክቡራት ተኸታተልቲ መደብ ዝኸበርኩም ኤርትራውያን ኣብ ሽቱትጋርትን ከባቢኡን መጀመርያ ማሕበራዊ ሰላምታና ብምቕዳም ንሕና ማሕበር ኤርትራውያን ኣብ ስፈንሃውሰን ከባቢኡን ንዕለት 11/10/2026 ዝመፅ ደሎ ቀዳም ማለት እዩ ብሓባር ምስ ጀርመናውያን ናይ ቡርገር ፌስት ወይ ከዓ ስትራሰን ፌስት ከነካየድ ስለ ዝኾና ኣብዚ መዓልቲ ምሳና ሓቢርኩም ክትውዕሉ ብክብሪ ንዕድም ሰዓት ካብ ሰዓት 12 ንድሓር ቦታ ኣውሪሽስ ስትራሴ 34 ኤ 7174 ሽቱትጋርት ስፋንሃውሰን ብድሓን ምፁ ሽማግለ ማሕበር ስፋንሃውሰን ከምዚ መስል ሓበሬታትና ክቡራት ተኸታተልቲ መደብና እንታይ ተዳልየልና ደሎ
0: መሰጋገር ሙዚቃ ሞ ንግባር ናብቲ ካልእ መደብና ክንኣቲና
1: ኣራይ

ጋዜጣው መግለጺ ናይ ኢትዮጵያ ዝሕዝን ተጻባይ ተግባር መንግስቲ ኢትዮጵያ አብዘውጾ ጋዜጣው መግለጺ ኤምባሲ ኤርትራ አብ ኢትዮጵያ ናይ ምዕጻውን 10 ኤርትራውያን ዲፕሎማሲኛታት እንተላይ ፈጻሚ ጉዳያት አብ ህብረት አፍሪካ ዝተመደቡ ካሎት ኤርትራውያንን ዲፕሎማሲኛታት ናይ ምስጓጉን ስጉምቲ ከም ዝወሰደ አፍሊጡሎ ነዚ ዘይሞኹኒ ተጻባኢ ተግባር ቁኑዕ ንምምሳል መንግስቲ ኢትዮጵያ ንኤርትራ ብቐጥታውን ዘይቀጥታውን ተግባራት ተጻብኦን ምትኽታኹን ንምኽሳስ ዘይፈንቀሎ እምኒ የለን። እዚ መስደመም ሰበ ስልጣን እዩ። ግዳ ሓቂ ኢትዮጵያ እያ ኣብዝሓለፈ 3 ዓመታት ልዑላዊ መስኮት ባሕሪ ንምርግጋፅ ንዝሰመየቶ ተጸባኢ ኣጀንዳ ንምትግባር ልዑላዊ ወደባትን ገምገም ባሕርን ኤርትራ ንምውራር ቁልዑን ቀጻልን እውጅ ኩናት ክትከታተልን ከተጉባዕ ብዕን ጸኒሓ ኪነዚ ተንኳይ ውጥን ብምኻድ እውን ኢትዮጵያ ኣብ ኤርትራ ውሽጣዊ ግጭታት ብምስዋር ናይ ስርዓት ለውጢ ንምምጻእ ንዕጡቓት ኤርትራውያን ተቃወምቲ ጉጅለታት ኢላ እትጽውዖም ከተእንግድን ከተዕጥቕን ከም ዝጸድሐት ናይ ኣደባባይ ምስጢር እዩ። ኣብ ከምዚ ዝበለ ፈታን ኩነታት ኤርትራ ክስዕብ ንዝኽእል ሓደገኛ ዕርገት ንምግታእ ብዝብል ተስፋ ነብሰ ግትኣት መሪጻ ጸኒሓ። ኣብዚ ናይ ሕጂ ኩነታት ኤርትራ ተመሳሳሊ ስጉምቲ ብምውሳድ ዲፕሎማስያዊ ዝምድና ምስ ኢትዮጵያ ምብታኽ ካብ ምብታኽ ካልእ ኣማራጺ የብላን ሚኒስትሪ ጉዳያት ወፃኢ ኣስመራ 1 ጥቅምቲ 2026

ኣራይ ክቡራት ተኸታተልቲ መደብና እዚ ምጉዕባዕን ፍኸራን ጨደራን ናይ ብዙሓት ሓይልታት ርኢና ሰሚዕና ቃላት ካብ ወርቂ መሶብ ክሰርቕ ክፍትን እንታይ ዝብል ኣሎ ፕረሲደንት ኢሳያስ ኣብ ናይ 99 ቃለ መሕትቱ ደይርስዓኒ እንታይ ትብል ነራታ ዘረባ ድኽነት ክትካእ ኽእል እዩ ሰሪሕካ ክትካእ ኽእል እዩ ናይ ሓንጎል ድኽነት ግን ኣብ ዓለምቲ ዝኸፈ እዩ ክትካእ ደይክእል እዩ ሕጂ ከዓ ጎረቤትና ከም ህዝቢ ፀላ ኢና ክንብሎ ይንኽእልኒ ኢና ጎረቤትና ኩሎም መስፋሕፋሕቲ ዝመፁ ኣብ 4 ኪሎ ሃይለስላሴ መሬታ እምበር ህዝባ ኣየድልየናን ደርጊ ከዓ ከነፅንተኩም ኢና ከነጥፋኣኩም ኢና እንዳበለ ስጋዕ መጨረሻ ቀይ ባህራችን እንዳበለ ኣብ ኣፍ ግብኣቱ ኣትዩ መለስ ቁስልኽን ኣይትሕከኻ ኢልካ ምድህላል ተመሊስካ ኣብ ምላሃይ ወዲ በሻሻ ከዓ ከም ኣመሉ ሕጂ ንኩሉ ረሲዑስ እንታይ ኻ ክትብል ሕጂ እውን ደጋጊመ ቃላት ካብ ወርቂ መሶብ ሰሪቀ ድደግማ እታ ሕፅበ ቃል ናይ ሓንጎል ድኽነት ናይ ድኽነት ሰሪሕካ ክመፅእ ዝኽእል እዩ ናይ ሓንጎል ድኽነት ግን ንመዋእል ዘይዕረ ነገር እዩ ነዚኦም ከዓ ኩሉ ግዜ እሳቶም ክላዓሉ እሳቶም ክብገሱ መሬትናን ሃገርናን ባሕርናን ክምነዩ

ሕጂ እውን እዞም ናይ ሕጂ መራሕቲ ዘለዉ መንእሰያት እንከለዉ ዝሰምዕዎ ዝነበሩ ጣዕሚ ዜማ ኢና ብመንእሰይ ሚካኤል ርእሶም ዝተደግመት ናይ የማነ ባርያ ክንሰምዕ ፀኒሕና። ሕጂ እውን ወደባትና ባሕርና ናትና እዩ። ምናልባት ተኻፈልቲ ናይቲ ናትና ፀጋ ክኾኑ እንተደ ኮይኖም ብዓለም ለኻዊ ሕጊ ክኾኑ ይኽእሉ። እተዘይኮነ ግን ንሕና ንከለና ኣቦታትና ዝጠፍኡሉ ኣሕዋትና ዝጠፍኡሉ ሕጂ እውን ንደቅና ንሕና ዝኾነት ቅንጣብ ዝኾነት ሕማቕ ነገር ኣይነፅንሕን ኣይነትርፍን። ብዙሕ ካልእ ክንዛረብ ኣይንደልን። በዛ ጣዕሚ ዜማ ናይ ባህር የማነ ባርያ ከነብለኩም ኢና ክቡራት ተኸታተልቲ መደብና።